0: ሰዎች በይ አርዩስኒ በማሚ ሐሺም ዛላ ፍራኮሶ ኩሉ ሲዩም ሲኬብሎማ ኤቀዘገቦኦ ዋሊሚንታ ሄጁን ሄጁን ሰላያ ኪብሪየ በዚሮ ሀቃ ሰረገዘማዚ ሰከና አዋአይ ዱአዛላ የአዚብ ዋሊ መሐመድ ሐሺም ቡርሃን ባ ጥትቀላቲም አሽናናራ ይብርናሚጁም ተስዲባት ትክታትሉኩት ኪድራ ፈሮሲናንታ
1: ፈቀር ዚበኹቦ ያው ዚበኹቦ ዝተለፈ መዚለኹ በጣ ኡስተይ ባል ባይ እንደወለም የገሉም ይግረብሊ ዋልነት ገረቡም ይግረብሊ ሐልማ አላ ያህላች ይግረብሊን ትከሽዋልነት ቤትከሽ ዋላች እንታዩማ ውይስ ነው የሚገል በቃ ዋልነት በመድረስ ነምዛና ሙዚቃ ናሽሳነ ቀደዋ ኩከረቦ ይነሽ ማህተዛ አዘው ይክፈይ ተዚለኹ ባይት እንደማ ኦፊሻሊ ዞጠኹ ይከቁራች ቤት ፋውል ሙስሊላ ወስራዋ አራት አመትኩት ሆናል አተዘክተን አረላይሰል ኹ ሜገል አረመነሰል ሜገል በለቹ ቤት ናራ ማማለይ ማሪዝና አላይ ኩቴን ዘሃና በለቹ ናራማ አዘው በለቹ ቤት ናራ ሰምባኹ መኩቤ ፈቅር ዛሽኮ አዘው ቤት በቃ አለት ኹ ባይ እንደ ወላኪን ወሊነት ኡስቶይቤ ኩቤ ጋርስቶይቤ ማግሩም ደማ ይነሺ ግሩምግሩም አይታ ይነሺ ናራ ተስቶይቤ ግን አዘው ዘማን በዘጠ ኹ በለቹ ላይ በእንታ በለቹ ቤት ይገልኹ አሁን በለቹ ቤት አማን በሐልኩ ባይ እንደ በለቹ ላይ በማም እንልባልና ባንድ ክፎኝ ይክሉዳት ባንድ ክፎኝ ዝሞኒ አደንግስ አደንግስ ይማይቃኒ ሳቢሳይ ምጓዳች አሳቢሳይ ምጓድ በቀዱም አላያሽ ናሩ ሐረር ሪቫይቫል ያች ያች ስተይ ወጣታች አይነኩት ናሩ ግድግድር አካም ሐሉ አደንግስ ተይም አዘስቱ በእናራ ሜገል ቻንስ ዘገኝ ኩባይ እንደም ተቀር መድረክ ላይ በም ሽዋሊ ፕሮግራም በሜገል ዘገል ነው አዞ የበይን ተባይ እንደዚ ወኹ ወለነት በዛች እንተ ተወዛሹ ሚላ አዲስ አበባ አዞሳሊት ነው ሽዋሊት በርናሚጅ ለ አዞሳንተ ሜገል አገር አራላይዝ ሰልኩ ባክንት ወላሂ ሙዚቃ ታባላሽኙ ሙዚቃ ተዋት የይንታ ሙዚቃ ዚየሳ አድሞር ትሬኒንግ ታሻ መተያ ዛ ተገኛ ዛዋ ሁልቅ በተገኛ ዛንተ ሙዚቃ ባክን አዞለ አን ሁልቅ በእንተ ተገኘኮ በጂም አለፈኩም ከፊፍ በእንተ ተገኘኮ ዚቦኩ ሳም ሙዚቃ ዘባህመት የባይቲለም ታባላሽኙ ፍዚ ከፊፍ እናራ በጂ ህዞ ሰናሽ እናራ ፈቀራች አትፈቀራች እናራ አትፈቀራች ያች ደባላቸዋ ምናምናሽ እናሩ ባትፈቀር አትፈቀራች በእናራ ዘሰ በጂ ምለ ባት አደብ ሀስላህ ዲላጋሽ እናራ ሙስ ደለግ ዝናራ ኢላድ ሰበ ድርጅ ቤዝ ደለገሳ አትፈቀራች እናራ አትፈቀራች በእናራ በጂ ህዞ ሰን ደልገ ዝናራ አንኩ ለዛም ኩሉ ሰም ኢላዛ ከንታ መስሩዱን ልጅ ፍዝ ቡዳ ኩለንሽ ዘምት ካለኛል ጣባ ሞጨዞም አዙ ዘይማ ይሶም በጂ በንዳውም ሰሐዱስ በጂ ግር ላይምል አና ሸዛ ጠየው ሰከራዛሁ በጂ ከመንሱር መስለዩል ቃሐድ ይ ግሩፕ ዘ ላይ በዞ ዝገፈን ዝገበር ፈቀር በ አንተ ፈቀርኩ ማናረ ጥቀሽ ወደይቀ ዝፈቀሩ ዝገፈርኩ ሳም ኮምፕሊት ግድግድር ወላይ ሱ መንሱር ናርዝ መስለዩ ይፈቀሩ ዘላኪን አና ኮሱ ዝፈቀርኩ አኸባዩ መንሱር ለካ ኡሱስቱም ይዊናል አይነኩት መንሱር ባዩ ናራዙሳ ما منصور فيس بو داق ازودت وغام امام بملي تقشا ياو ازياي درجه امبور ديما ازو زات ياشو فيس بي وداق ما تقشو زكفوني امام بي زمدا
2: ليما واوريزوم وي ان كزوم فيرلا منيتي كبتيما ليلي ايواللا ايدون ازيد ازي حينك الماني بكلا
1: هيوت مسلين ارتي بغرز حجير تسل دالنا را زايد بيم كل زوم بايتي في زيامان انت يكاخا بجيه سوم ابزهزو بتليجي بي بتليجي بي لما ابزهزو يقاچ بي حلوما امان سو غينا انت بقى كلي قد لي يكا امان بي اسوزنا ليزو اتقيش اتقيش حالي دالشي والين الدرجة بي امان فيدباك النار بايت نسود قسو قرب ليم والياج قرب ليم اخام አልቲላይም ባይክ እንደ ይግርጋረዚዩም ሞራልዚዩም

ፈረንጂ ኩት ኮደልፋ 14 ቢናራ ፈረንጂ ኩት ዘለገኒዮ አለምዞ አዞሳ ፈቀር መድለግለም ሒሳብ ኩናራ አልበም ወላኪን ዘገል ኩሳ አደብ ነግለ ዘርሺብ አደብ በጂህ በሰን ሊውናራ በጂህ በሰን ኩናራ ሳለይዞ ኮታን ኮታይዞ መስኖይ ወሬጊላ ጊ አደዛጥ መትቀራቹ አማይ በሰን ኩናራ ዞሳ ዞሳ ጥቀሾ የውም ናራን መግበርቲ አይናም ናራማ አዙ መግበርቲ አን ለሐፍቲ ናራ አዙ መግበርቲ ሐፋሁም አንታ አማምበ ሱ አይዲም ግድር ሱ አይዲም ዘም ክላርኩ ንሳሰኹ ባይ ንሳሐሽ ንሳኹ ማ አዙ ሄልን ተኪም አለም ኩን ዝና ወጥሽ ዞ አለም ደረጃ በጂህ ተሰማ በተለይ ዴብ ጌይ ዋትሳብ በጂህ ያናራ ቃጭሚ ናራ ዝሳሚው ካሲሶ ማ ፊዝ በተሰለ ኢላቀበ ሂሳብ ጤና በሆሉ ቃጭ ቢዛላች ፊዝ በኸሚው ደሆሉም አዞም ቃጭ ቢዛላች ባሐዘት ለማይድኝ ግድር ዲላጋ ናራ ባይ ተቃጭ ቢዛላች ካብዛህበ አዱ ፍቅር ቢቁኛል ኮታን ኮቷ ሳለይ ባስላህ ደሽያች በ በጂህ አዞ ቢንት ቢቁኛል ቃጭ ቢዛላሽዋች ወላሂ በጂህ ናራ ዞሳ ኩኩ አላሁ ግሩም ቀላሁን ባይ መሽይዞ መፍሰል አኻፍ ያይሶ ውቅራሹ መሳመቱም አድ ግድር ዲላጋ ናራ ዞሳ ኪታባች በ አያጅ ነዲክል ሐርኩ ጋዳባችን ተባበም ኩቱበም አይስ ነዲክል ሐርኩ ቢቅራች ክልነሰኹ ሄኝ ግራዝ ውስጥ ቢዛል ቢቅራች አወል ቢቅራች ማ ተሰስ ዘል ቢቅራች እናርበኝ ዳኻ መስሱ ዘ ሱደ በጂ ሄሉም አዞ ቢቅራች ማ ጥቀሹ ፊዝ በታቢናራ አዞ ወክቲ ደሞ ጥቀሹ አደበ መስሱ ዘ ወጣናራ ተረሳ ማናራ አደ ይለዛሽ አዞ ለናራ አዞ ጥቀሹ መርገብ ለጌ በትናናራ አማረት ናራ አዞ ሰው ማለት ነው ክለሱ ናራበ ከመሰለ አብዱላሲ መላእካ አዞ ግርጋራሽን ተሃይደ ለኮታን ኮት መልሐድበ መሪኝ ዑመር አሚናራ አዞም ግርጋራሽን ተሃይደ ለመልሐድ አላይ ቢቅርቅርብ ለአብዱላሲ ተውፊቅ መሪኝ አዞም ግርጋራሽን አላይ ዑመርም ለዛልባችን ናሩ አዚያች አፈስተፋቱ መዛልባች አይ ኪመቦቤ መሰኩና ረሳሽያጅ ቢቅራጅ አዞዞ ሽያቹ ናራ ስለይ ሷች ከሱም ዘል ረሳቆ ዞ ቀጥብለኝ መል በጂ ሷች ነሰኩማ ናራ ይሽው ወሰደለ ኸባይ